ለሊ ያክላ ሳይጮ ለሂጆ ገደል ያክሰባኑ ለጨና እሽና ለአውቶ ማኪነ ቀባኑ ለቂ ቀሪል ባን ማጃል ማጥቃሎ ቆናክ ሰልሰል ተጽፋፊ ወገነ ቀና ናታሊያ ወትራን ሳቲስ አራን ቺሬጻ ቀዋው ቺስኮኒለ ለኮሞን Abanan koye le kabis ni nakakam chakere komones at Maria sinali Jesus kabik.